Lu Ban Chiazen Afasasku. በዚህ ዓለም መፈጠሬን አማረርኩኝ እምባዬ ፈሶ አልፎልኛል ያንቺ እምባ ግን ይቀጥላል